ሙሰም ፍዳል ምስል ፍዳገ ሜት ለፕሮግራም ከመንግስቲኒ ሱረቱል ሙንተሂናገ እብናየት ፈሽገ እሱራት ገ ሀበናያት ገ ኒያላ ፕሮግራም ገባር ወደርበሩነኪ ፋጥመት ሻቢና ፋጥመት አልዲዲ ሲማ አደም አዲ ሸዝሊና አህመድ ፍላውና ጎያደቪ አልቃሪ አሊ ወሂድ አብድራህማን ፕሮግራም ፈዳሜ ሁሸሊ አልጎን መሐመድ ራሚስ مصوفن في الاول مثل سداك دنگون نا پروگرام کا بدل مغمید گمه حساب مبکلم السلام علیکم ورحمۃ اللہ وبرکاتہ